0: 女湯にファテナメシのを見てるの
1: ファテナメシのマクセンの
0: マクセンのメメナルって
1: マクセンのマレンガインディティシマスポット
0: センテファテナメシのキレ
1: アンドレスオス
0: Senyon, Maxenyon, Maxenyon da jemro men shalkal ma.
1: Hamus.
0: Hamus. Ay tu. Senyon mir nerkay? Maxenyon mir nerkay?
1: Senyon amarenya ingilish sport.
0: Ay ingilish. Na, Hamus, Hamus fetena mit kabrubet.
1: Hamus mir jas. Hamus afan oromo na giten fetena
0: na. Ay arif, anta yetezagaje no tari? Zare mind no program.
1: Zare amarenya
0: አማርኛ ነው እንዴ? አጥና አጥና በደንብ አጥና ነገር ያለው። ነው ካንደ ፈንክ ታቃለ። መርፈን አለብ? ግዴታ ነው መርፈን አለብ። ታበረ መስራት አለብ ስራ። የቸገረ ነገር ካለ እንግዲያውስ ጠይቅ።